0: ብርትሞም ትባርከለ ያክፍል ያክፍል ወጉነት ሙቂ እንደ ደይደማ ደይደማ ደማ ደምብ ወሐምዱ ተሰፈቲከን
1: ወተ ሱፊያን ተውሪ ዶን ሱፊያን ኪቡማ